ቆሻና ወጣት ሲዘቋጣና ወጣት ሲዘቋጣና ኳጡን ዱን ዕደአና ዕደዑን ዱን ኳጣና ዕደዑን ዱን ኳጣና ኪቤ አረብ ዲር ፖየዝ